0: چی شلوغ دیزل دیده.
1: هم دی بز یک گز بویساق
0: بز یک گز
1: یکن
0: بولده لیکن گوشه نخ میدان ده özüge شوینن لوبنلرگه ساخلاب اوتورمش مدا قولونوز مدا алмап قویبچاش لوبنوز گه همگی چی گتمیمه دیب ساخلاب اوتورب تورب دیدغان گپتی هم دی دیمه قبطو شو چیق بلوب قوساق گپوب دیمه دیمه دیمه دیمه دیب اویلغان چیقه با باب دی بز یک گز قویلی ها
1: Бұ радионың әң қызғын аңылғытысы менің анам. Сырт қычық алмайды. Әттіген аңылтышыны башылғанын башылап, кәшті аңылтыш түгігіце толық аңылайды. Сімі Бұниязхан дейді.
0: Бұниязхан анымызға апашқа саламла болсын. Анас баян бір бәк тәліплі отырғы қойылған. Бұл-бұл, неме? Пақтықарының күл қызын аңлаймыз деп.
1: Шыны аңылайтамды ақ?
0: Аңлайлы.
1: Дондалиян өзінгейлі, расы Раван кенжі бұ, дәвитай маңын.
0: Мақым.